0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: እለተ ማክሰኞ ግንቦት 11 ቀን 2018 ዓ.ም ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። ከዶች በለ የቀጥታ ስርጭታችን እነሆ ጀመረ። አብራችሁን ቆዩ። ለዓለም ዋና ዋና ዜና ማንተጋፍቶት ስለሺ ስርጭቱን በማስተናበር ደግሞ ኔታምራት ዲንሳ በጋራ ስቱዲዮን እንገኛለን። የለቱ ስርጭታችን እንደተለመደው የዓለም ዋና ዋና ዜና በማስደመጥ ነው የሚጀምረው። ተከትሎ የሚቀርበው የዜና መጽሔታችን የትግራይ ሰላምና ለውጥ ምክር ቤት መስራች ጉባኤ አላማና ህዋት የሰጠው ምላሽ፣ ትብብር ለኢትዮጵያ አንድነት በገዢው ፓርቲ ላይ ያቀረበው የሰላ ትችት፣ የአውሮፓ ህብረት የፕሪቶሪያ የሰላም ስምምነት እንዲከበር በድጋሚ ማሳሰቡ፣ እንዲሁም የደቡብ ምዕራብ ኢትዮጵያ ክልል አቃቢያነ ህግ በከፊል የስራ ማቆም አድማ ማድረጋቸውና በባንክ ደንበኞች ላይ የተጣለው ገንዘብ የማንቀሳቀስ እገዳና እንድምታው በተመለከቱት ንታኔዎች በቅደም ተከተል ይደመጣሉ። በሳምንታዊ የዝግጅቶቻችን ምዕራፍ ጤናና አካባቢ ፕላኔት መሬት ጤና እንዴት ይመለስ ብሎ ለጠየቀው ጥያቄ መልስ ያፈላልጋል። አውሮፓና ጀርመን ደግሞ የፌደራል ጀርመን መራሄ መንግስት ፍሬድሪሽ ሜርስ ስልጣን የያዙበትን አንደኛ አመት በተመለከተ ያስተናዳውን መሰናዶ ወደ እናንተ ያደርሳል። ሁሉንም ለመከታተል ያመቻችሁ ዘንድ በሳተላይት በኢትዮ ሳት ላይ እንገኛለን። ኤንኤስኤስ 12 በ10985.0 ሜጋ ሄርዝ ሆሪዞንታል ዲደብሊው 08 ላይ ትራንስፖንደሩ MEH01 ወይም ደግሞ በEAH01 ላይ ይገኛል። በኢንተርኔት ለምትከታተሉን አድማጮቻችንም አማራጭ አለን። DW አማሪክ ብላችሁ በመተግበሪያ ላይ ብትፈልጉ ከድረገጻችን ታገኙናላችሁ። ስርጭቱን በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብም እንዲሁ በተመሳሳይ አድራሻችን DW አማሪክ ብላችሁ ብትፈልጉ በቀጥታ እየተላለፈ ታገኙታላችሁ። አስተያየት፣ ጥቆማ፣ መረጃ ልታካፍሉም ትችላላችሁ። አሁን ቀዳሚው ዓለም ዜና ነው። ማንተጋፍቶት ስለሽ
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች፣ በቅድሚያም አርስተ ዜና። የትግራይ የሰላምና ለውጥ ምክር ቤት በሚል የተቋቋመውን ጉባኤ ህዋት አጣጣለ። እንቅስቃሴውንም ሊተገበር የማይችል ብሎታል። የጉባኤው ዓላማ ሁሉን አቃፊና አሳታፊ በሆነ መልኩ ክልሉን የማዳን ስራ መስራት መሆኑን የጉባኤው ተሳታፊዎች ለዶቼ ቬለ ተናግሯል። በደቡብ ምዕራብ ኢትዮጵያ ክልል አቃቢያነ ህግጋት ከፊል የስራ ማቆም አድማ ማድረጋቸውን አሳወቁ። የስራ ማቆም አድማ ያደረጉት መንግስት የፍትህ ስርዓቱን ለማጎልበት የፈቀደው የአቃቢያነ ህግጋት የደሞዝና የጥቅማ ጥቅም ማሻሻያ ተግባራዊ አልሆነም በሚል ነው። የኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ በኢቦላ ተዋሲ የተያዘ አሜሪካዊ ለህክምና ወደ ጀርመን መወሰዱ ተዘገበ። የኢቦላ ታማሚው በርሊን ከተማ ውስጥ በሚገኘው የቻሪቲ ዩኒቨርሲቲ ሐኪም ቤት በልዩ ሁኔታ ተነጥሎ ክትትል በሚሰጥበት የህክምና ክፍል ውስጥ መግባቱም ዛሬ ይፋ ሆኗል። ታማሚው ጀርመን የተላከው በዩናይትድ ስቴትስ ባለስልጣናት ጥያቄ መሆኑም ተዘግቧል። ዜናው በዝርዝር። የትግራይ የሰላምና ለውጥ ምክር ቤት በሚል የተቋቋመውን ጉባኤ ህዋት አጣጣለ። እንቅስቃሴውንም ሊተገበር የማይችል ብሎታል። የትግራይ የሰላምና ለውጥ ምክር ቤት ጉባኤን አዲስ አበባ ውስጥ ያካሄዱት በትግራይ ክልል የሚንቀሳቀሱ የፖለቲካ ድርጅቶች የቀድሞ የክልሉ የጸጥታ መሪዎችና ሐራ መሬት በተባለው ኃይል ወታደራዊ አመራሮች መሆናቸው ተዘግቧል። ከጉባኤው ተሳታፊ የፖለቲካ ፓርቲዎች መካከል አረና ትግራይ፣ ባይቶና፣ ትንሣኤ ሰባ እንደርታ፣ ስምረት ና አንቺ ሀቅ የተባሉት ይገኙበታል ተብሏል። የስምረት ፓርቲ ጽህፈት ቤት የሚዲያና ኮሚኒኬሽን ዘርፍ ባልደረባ ሀለፎም ንርዕ ስለ ጉባኤው ዋና ዓላማ ለዶቼ ቬለ ሲናገሩ ሁሉን አቃፊና አሳታፊ በሆነ መልኩ ክልሉን የማዳን ስራ መስራት መሆኑን ጠቁሟል። በብሔራዊ ምርጫ ቦርድ እውቅናው የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ህወሓት በበኩሉ ጉባኤውን አጣጥሏል። በጉዳዩ ላይ ምላሽ የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስገዶም ይህንን ምክር ቤት ያቋቋሙትን ኃይላት የገዢው ብልጽግና ፓርቲን ፍላጎት አስጠባቂዎች ሲሉ ከሷል። እንቅስቃሴውንም ሊተገበር የማይችል ሲሉ አጣጥሏል። በዜና መጽሔት ዝርዝር ዘገባ ይኖረናል። በደቡብ ምዕራብ ኢትዮጵያ ክልል አቃቢያነ ህግጋት ከፊል የስራ ማቆም አድማ ማድረጋቸውን አሳወቁም። አቃቢያነ ህግጋቱ ከባለፈው አርብ ጀምሮ በከፊል ስራ ያቆሙት መንግስት የፍትህ ስርዓቱን ለማጎልበት የፈቀደው የአቃቢያነ ህግጋት የደሞዝና የጥቅማ ጥቅም ማሻሻያ ተግባራዊ አልሆነም በሚል ነው። አቤቱታቸውን ተፈራርመው ለክልሉ መንግስት ያመለከቱት 542 አቃቢያነ ህግጋት ጥያቄያቸው እስኪመለስ ከመደበኛ ችሎት በስተቀር ከፖሊስና ከማረሚያ ቤቶች ጋር የሚሰሯቸው ተጨማሪ የፍትህ ስራዎች ላልተወሰነ ጊዜ ማቋረጣቸውን ገልጿል።
3: ታግባቡ ቅሬታችንን ውሳኔ ለወሰነ አካልና ለምንበለከተው አካል ብለን ከፍትህ ሚኒስቴር ቅሬታችንን አስከትበናል። ያ ነገር ምላሽ እስኪያገኝ ድረስ ሙሉ የስራ አድማ ከማድረጋችን በፊት አንደን እንደ አቃቤ ቢሮስ ብቻ አይደለም ተከፍሎ የሚሰራው ተጨማሪ ስራዎች አሉ ውጪ ላይ እሱን አቁመናል አሁን ላይ።
2: ዶቼ ቬሌ የአቃቢያነ ህግጋቱን አቤቱታ አስመልክቶ የደቡብ ምዕራብ ኢትዮጵያ ክልል ፍትህ ቢሮ ኃላፊን ቢጠይቅም የአቤቱታ ጥያቄው ለቢሮ ባልደረሰበት ሁኔታ አስተያየት ለመስጠት እቸገራለሁ የሚል ምላሽ ሰጥቷል። የክልል ርዕሰ መስተዳደር የህግ ጉዳዮች አማካሪ አቶ ዳግም ዳንኤል ስብሰባ ላይ ስለሆንኩ እኔ እደውላለሁ ቢሉም እንዳሉት ሊደውሉ አልቻሉም። ዳግም ቢደወልላቸውም ስልካቸው ጥሪ አይመልስም። ለዚህም ዝርዝሩን በዜና መጽሔት ዘገባችን ማድመጥ ይቻላል። በኮንጎ ዲሞክራሲያዊ ሪፐብሊክና ኡጋንዳ የተከሰከሰው የኢቦላ ወረርሽኝ አህጉራዊ የማህበረሰብ ጤና ስጋት እንደሆነ የአፍሪካ የበሽታ መቆጣጠሪያና መከላከያ ተቋም ሲዲሲ አወጀ። በኮንጎ ዲሞክራሲያዊ ሪፐብሊክ በኢቦላ ወረርሽኝ ከተጠረጠሩ 513 ሙማን መካከል 131 መሞታቸው ተመስግቧል። በጎረቤት ኡጋንዳም አንድ ሰው በኢቦላ መሞቱን አህጉራዊው የጤና ተቋም ይፋ አድርጓል። ኢቦላን የአህጉራዊ የማህበረሰብ ጤና ስጋት ብሎ ማወጅ ፈጥኖ ድራሽ ሰራተኞችን ተግባርና የቁጥጥር እንቅስቃሴዎችን ለማጠናከር እንደሚረዳ መቀመጫውን አዲስ አበባ ያደረገው አህጉራዊው የጤና ተቋም ገልጧል። የአፍሪካ የበሽታ መቆጣጠሪያና መከላከያ ተቋም በቅርቡ ኮሌራና ኤምፖክስ ተስፋፍቶ ከነበረበት ጊዜ አንስቶ ከዓለም የጤና ድርጅት WHO ጋር ትብብሩ ለማጠናከር በቅርበት እየሰራ መሆኑንም አሳውቋል። ይህ በእንዲህ እንዳለም የኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ በኢቦላ ተዋሲ የተያዘ አሜሪካዊ ለሕክምና ወደ ጀርመን መወሰዱ ተዘግቧል። የኢቦላ ታማሚው በርሊን ከተማ ውስጥ በሚገኘው የቻሪቲ ዩኒቨርሲቲ ሐኪም ቤት በልዩ ሁኔታ ተነጥሎ ክትትል በሚሰጥበት የሕክምና ክፍል ውስጥ መግባቱም ይፋ ሆኗል። ይህንንም የጀርመን ጤና ሚኒስቴር ዛሬ አሳውቋል። አሜሪካዊው የኢቦላ ታማሚ ወደ ጀርመን ተወስዶ ሕክምና እንዲያገኝ የዩናይትድ ስቴትስ ባለስልጣናት የጠየቁት ጀርመን ለማጓጓዝ ቅርብ በመሆኑ ነው ብሏል። ታማሚው የተጓዘበትን ለከፍተኛ ተላላፊ ወረርሽኞች የተዘጋጀውን ልዩ አውሮፕላን ከኡጋንዳ ያቀረበችው ዩናይትድ ስቴትስ ናት። ታማሚው ከበርሊን አውሮፕላን ጣቢያ ወደ ሕክምና መስጫ ዩኒቨርሲቲ የተወሰደውም በከፍተኛ ሁኔታ ለሚስፋፉ ወረርሽኞች በሚል በተዘጋጀ አምቡላንስ በጥንቃቄ መሆኑም ተዘግቧል። ይህ ከቦን ከተማ የራይኖዝ አቅራቢያ የሚተላለፈው የዶቼ ቬሌ የዓለም ዜና ነው። የቤላሩስ መከላከያ ሚኒስቴር አገራቸው ከሩሲያ ጋር በጀመረችው የጦር ልምምድ የኒውክሌር ጦር መሳሪያ የሚተኮስበትን ስልት እንደሚያካትት አሳወቁም። ከሩሲያ ጋር ለአመታት እየተዋጋች ያለችው ዩክሬን በበኩሏ ሩሲያን የኒውክሌር ጦር መሳሪያ በመላው ዓለም በከፍተኛ ፍጥነት እንዲጨምር በእጅ አዙር እውቅና እየሰጠች ነው ስትል ተቃውማለች። የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ አክለውም ሩሲያ ቤላሩስን ጦርነት ውስጥ ስባ ልትዘፍቃት ትፈልጋለች ሲሉ በመግለጫቸው አስጠንቅቋል። የሩሲያ ክሬምሊን ቤተ መንግስት ቃል አቀባይ ድሚትሪ ፔሽኮቭ መግለጫውን አጣጥሏል።
4: አዎ፣ ቤሎሩስ አጋራችን ናት። ከቤሎሩስ ጋር በጋራ የሚሰራ መንግስት አለን፣ ግን ሉዓላዊ ሀገር ናት። ስለዚህ እንዲህ ያለው መግለጫ የቀጠለውን ጦርነት ከማባባስና ውጥረትን ከመጫር የዘለለ ፋይዳ የለውም።
2: ቤላሩስ የሩሲያ የኒውክሌር ጦር መሳሪያዎችን የሚያካትት የጦር ልምምድ ትናንት መጀመሯንም ይፋ አድርጋለች። ሩሲያ ዩክሬን ላይ ከፈተችው መጠነ ሰፊ ጦርነት አንደኛ ዓመቱ ከደፈነ በኋላ እንደ ጎርጎሪዮስ አቆጣጠር በ2023 የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ የሩሲያ ስልታዊ የኒውክሌር ሚሳይሎችን ለማስተናገድ ተስማምቷል። ከአንድ ዓመት በኋላ በ2024 ደግሞ ሩሲያ የኒውክሌር መመሪያዋን ከልሳ ቤላሩስ በሩሲያ የኒውክሌር ትራሰር እንድትካተት አድርጋለች። ቤላሩስ ከሩሲያ ከዩክሬንና ከሌሎች 3 የናቶ አባል አገራት ጋር በድንበር ትጎራበታለች። በመጨረሻም የስፖርት ዜና። ኢትዮጵያ ዛሬ ግብጽ ካይሮ ውስጥ ይፋ በሆነው የ2027 የአፍሪካ ዋንጫ ውድድር ማጣሪያ ከሴኔጋል፣ ሞዛምቢክና ሱዳን ጋር ተደለደለች። ኢትዮጵያን በተደጋጋሚ በድልድሉ ትገጥማት የነበረችው ግብጽ ለቀጣይ ውድድር ከደቡብ ሱዳን፣ ማላዊና አንጎላ ጋር ተመድባለች። ኤርትራ በምድቡ ጠንካራ የተባሉት ጊኒ፣ ደቡብ አፍሪካና ኬንያ ደርሷታል። ሌላኛው ጠንካራ ምድብ የገጠማት ጎረቤት ሶማሊያ ከአይቮሪ ኮስት፣ ጋምቢያና ጋና ጋር ተደልድላለች። የዘንድሮ የአፍሪካ ዋንጫ ከሴኔጋል ተነጥቆ የተሰጣት ሞሮኮ በምድቧ ከሌሶቶ፣ ኒጀርና ጋቦን ጋር ትጋጠማለች። በ12 ምድቦች ከተደለደሉት 48 ቡድኖች መካከል በተከታታይ በሚኖሩ ግጥሚያዎች ከየምድቡ 2 ቡድኖች፣ በአጠቃላይ 24 ቡድኖች ለአፍሪካ ዋንጫ ያልፋሉ። አስተናጋጆቹ ኬንያ፣ ታንዛኒያና ኡጋንዳ በሚገኙበት ምድቦች ከተደለደሉ ቡድኖች መካከል ከአስተናጋጆቹ ጋር ከፍተኛ ነጥብ ያለው ያልፋል ማለት ነው። ይህ ዶቼ ቬለ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የትግራይ የሰላምና ለውጥ ምክር ቤት በሚል የተቋቋመውን ጉባኤ ህወሓት አጣጣለም፣ እንቅስቃሴውንም ሊተገበር የማይችል ብሎታል። የጉባኤው ዓላማ ሁሉን አቃፊና አሳታፊ በሆነ መልኩ ክልሉን የማዳን ሥራ መስራት መሆኑን የጉባኤው ተሳታፊዎች ለዶቼ ቬለ ተናግሯል። በደቡብ ምዕራብ ኢትዮጵያ ክልል አቃቢያን ህግጋት ከፊል የሥራ ማቆም አድማ ማድረጋቸውን አሳወቁ። የሥራ ማቆም አድማ ያደረጉት መንግሥት የፍትህ ሥርዓቱን ለማጎልበት የፈቀደው የአቃቢያን ህግጋት የደሞዝና የጥቅማ ጥቅም ማሻሻያ ተግባራዊ አልሆነም በሚል ነው። የኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ በኢቦላ ተዋሲ የተያዘ አሜሪካዊ ለህክምና ወደ ጀርመን መወሰዱ ተዘገበ። የኢቦላ ታማሚው በርሊን ከተማ ውስጥ በሚገኘው የቻሪቲ ዩኒቨርሲቲ ሐኪም ቤት በልዩ ሁኔታ ተነጥሎ ክትትል በሚሰጥበት የህክምና ክፍል ውስጥ መግባቱም ይፋ ሆኗል። ታማሚው ጀርመን የተላከው በዩናይትድ ስቴትስ ባለስልጣናት ጥያቄ መሆኑም ተዘግቧል። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።
1: ለዓለም ዋና ዋና ዜና ማንተጋፍቶ ስለሽን አመሰግናለሁ።
0: የዜና መጽሔት
1: በቀጣዩ የዜና መጽሔት ጥንቅራችን አምስት ርዕሰ ጉዳዮች በትንታኔ ይቀርቡበታል። ቀዳሚው ከአዲስ አበባ የደረሰን ዘገባ ነው። በትግራይ ክልል የሚንቀሳቀሱ የፖለቲካ ድርጅቶች የቆድሞ የክልሉ የጸጥታ መሪዎችና ሐራ መሬት የተባለው ኃይል ወታደራዊ አመራሮች የትግራይ የሰላምና ለውጥ ምክር ቤት መስራች ጉባኤን ባለፈው እሁድ ግንቦት 9 ቀን 2018 ዓ.ም አዲስ አበባ ውስጥ አቋቁመዋል። የፖለቲካ ልዩነትን ወደ ጎን በመቶ ሁሉም ባሳተፈ መልኩ ትግራይ ክልልን የማዳን ሥራ መስራት የምክር ቤት ዋና ዓላማ መሆኑን የገለጹት መስራቾቹ ይህንን ለማስፈጸም የሚያስችል ፍኖተ ካርታና ሕገ ደንብ መጽደቁንም ገልጸዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በሰጠው ምላሽ እንቅስቃሴውን የማይተገበርና እዚህ ግባ የሚባል ቁም ነገር የሌለው ሲል አጣጥሎታል። አክሎም ምክር ቤቱ የትም ይቋቋም የትግራይ ህዝብ በመስለኔ አይመራምም ብሏል። ሰለሞን ሙጬ ከአዲስ አበባ ተጨማሪ ዘገባ አለው።
5: አረና ትግራይ፣ ባይቶና፣ ትንሳኤ ሰባ እንደርታ፣ ስምረትና ቃንቺ ሀቄ የተባሉ የፖለቲካ ድርጅቶች የቀድሞ የትግራይ ክልል የጸጥታ ዘርፍ መሪዎች እንዲሁም በአፋር ክልል ይንቀሳቀሳል የሚባለው ሐራ መሬት የተባለው የታጠቀ ቡድን ወታደራዊ አመራሮች አቋቋሙት የተባለው ምክር ቤት በቅርቡ መቀለ ከተማ እንደሚገባ አቶ ጌታቸው ረዳ መናገራቸው ተሰምቷል። በእሳቸው የሚመራው ስምረት ፓርቲ ጽህፈት ቤት የሚዲያና ኮሚኒኬሽን ዘርፍ ባልደረባ ሐለፎም ንርአ አዲስ አበባ ውስጥ ትናንት ግንቦት 10 ቀን 2018 ዓመተ ምህረት የተቋቋመው የሰላምና ለውጥ ምክር ቤት መስራች ጥቅልና ዝርዝር የስራ አቅጣጫዎችን ማስቀመጡንም ዛሬ ለዶቼ ቬለ ገልጸዋል።
6: የፖለቲካ ድርጅቶች ይመለከተኛል የሚል ጋዜጠኞችም ጭምራሉ። ከዛ ከትግራይም የቲዲኤፍ አባላት የቆዩና አሁንም የሄደውን ያለውን ያ ግሩፕ እሱን በመቃወም የወጡ ሐራ መሬት የሚባሉ አለ አይደል? ከእነሱም ወታደራዊ አመራሮች የተሳተፉበት ነበር። ዋናው ዓላማው የፖለቲካ ልዩነት ወደ ጎን በመተው ሁሉም አቃፊና አሳታፊ በሆነ መልኩ ክልሉን የማዳን ስራ መስራት አለበት። ይህ ደግሞ ዝም ብሎ በስብሰባ ምናምን ነበር ከአሁን በፊት። አሁን ግን የራሱ የሆነ ማኒፌስቶም ህገ ደንብ ምናምን ረቆ ጸድቋል።
5: እናንተ ያቋቋማችሁት ምክር ቤት ጊዜያዊ አስተዳደሩን እውቅና ነፍጎታል ማለት ነው?
6: አይደለም። አሁን አዲስ ወረደ የጊዜያዊ አስተዳደር ፕሬዚዳንት እንዲሆን በህወሓትና በፌዴራል መንግስት ነበር የተመረጠው። አሁን አዲስ ወረደ ባለፈው አንድ አመት የእነሱን አባላት ነበር ሲሾም የነበረው። ማንም የፖለቲካ ድርጅት እዛ ጋር መዋቅር የለም። ስለዚህ አካሄዱ ትክክል አልነበረም። የአንድ ቡድን ደጋፊ ነበር። ስለዚህ መሆን ያለበትን ነገር አንድ ድርጅት ለብቻው ምናምን ከሚሆን ምርጫ ተደርጎ ህዝቡ የሚመረጠውን ፓርቲ ህጋዊ መንግስት እስከሚመሰረት ድረስ፣ አሁን ግን ያለውን ለሽግግሩ ማለት ነው ለጊዜያዊ መንግስቱ አቃቢ የሆነ ጊዜያዊ መንግስት እንዲቋቋም ነው።
5: ሌላ ጊዜያዊ መንግስት ማለት ነው?
6: አዎ፣ ታደሰ ወረደ የሚገኝበት የማስተካከል ስራ ማለት ነው። ታደሰ ወረደ እዛ ቢሆን ህወሓት ነው የወከለው። ህወሓት የወከለው ሳይሆን አሁን ፌዴራል መንግስት የራሱን ማድረግ አለበት።
5: በጉዳዩ ላይ ምላሽ የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስገዶም ይህንን ምክር ቤት ያቋቋሙትን ኃይላት የገዢው ብልጽግና ፓርቲን ፍላጎት አስጠባቂዎች ሲሉ ከሰዋል። እንቅስቃሴውንም ሊተገበር የማይችል ሲሉ አጣጥለውታል።
7: ጥቆም አይደለም፣ በተግባር የሚተገበርም አይደለም። እዚህ ግባ የሚባል ቁም ነገር ያለው ስላልሆነ ብዙም ትኩረት አልሰጠነውም ነበር። ያው ሁለት ዘርፍ ነው ያለው። የፖለቲካ ዘርፉ አዲስ አበባ ነው ያለው። የሽፍትነት ዘርፉ ደግሞ ያው ታጣቂ አደራጅቶ በአፋር አካባቢ ነው ያለው። በአፋር ላይ ያለው ሰራዊቱም ያው ወደ ትግራይ እየተመለሰ ነው። አሁን ትግራይ የመረጋጋት ወደ ሰላም የመምጣት ወደ ልማት የማሸጋገር ተስፋ እየፈጠረ በሄደ ቁጥር አፋር ላይ ያስቀመጠውም ሰራዊት እየፈረሰ ወደ ትግራይ እየተመለሰ ስለሆነ የሚደግፉኝን ለማሰባሰብ ተስፋ እንዳይቆርጡ እንዲደግፉት ሆን ብሎ ቡድኑም እነሱን ለመያዝ ያደረገው እና የሚያደርገው ያለ መፍጨርጨር ነው እንጂ ብዙም እዚህ የሚረባ አይነት ስራ እየሰራ እንዳልሆነ ነው የገባን። እና በዚህ በኩል ቢታይ አዲስ አበባም ይዋቀር፣ ጅቡቲም ይዋቀር፣ ኬንያም ይዋቀር፣ የትግራይ ህዝብ በምስሌን አይመራም።
5: የትግራይ የሰላምና ለውጥ ምክር ቤት መስራቾች በትግራይ ክልል ውስጥ ህጋዊ መንግስት እስኪቋቋም ድረስ ሁሉን ያቀፈ ጊዜያዊ መንግስት እንዲቋቋም ምክር ቤቱ ማስፈለጉን ሲጠቅሱ ህወሓት በፊናው የቀድሞው የክልሉ ምክር ቤት ወደ ስራ ተመልሷል ካለ በኋላ ለሽግግር የሚጠቅሙ ወሳኝ ያላቸውን ስራዎች ማከናወኑን ገልጿል።
7: ወሳኝ የሆኑ ነገሮች ግን የተሰራ ነው ያለበት ሁኔታ ነው ያለው።
5: ሁለቱም ኃይሎች ትግራይ ክልል ላይ የሚበጀው ይህ ነው በሚል መወነጃጀል ከጀመሩ ሰነባብተዋል። ይህ ከሆነ ለትግራይ ህዝብ የሚበጀውን ለመስራት በጋራ መቆም ለምን ተሳናቸው የሚለውን ጥያቄ ለህወሓት ቃል አቀባይ አቶ ሚካኤል አንስተናል።
7: እኛና እነሱ አንድ ላይ ቁጭ ብለን ይህን ነገር ልናደርገው የምንችለው አይደለም። ህዝቡ በወደደውና ለህዝብ ትግራይ ባለው አመለካከት አቃፊ የሆነ መንግስት እንመሰረታለን ብለን በዛ መልክ እየተጓዝን ነው ያለ ነው።
5: የትግራይ ክልል ከ2013 ዓመተ ምህረት ወዲህ ከፖለቲካ ሽኩቻ ሊወጣ አልቻለም። የዚህ ማሳያ የሆኑ ክስተቶችንም በየጊዜው እያስተናገደ ይገኛል። ለዲደብሊው ሰለሞን ሙጨ ነኝ ከአዲስ አበባ።
1: ተከታዩ ዘገባችን እዚያው አዲስ አበባ ነው የሚያቆየን። የኢትዮጵያ ሰላምና መጻኢ ዕድል የሚወሰነው በእውነተኛ የህዝብ ተሳትፎ እንጂ ለይስሙላ በሚደረግ ምርጫ አይደለም ሲል ትብብር ለኢትዮጵያ አንድነት የተሰኘው የአራት የፖለቲካ ድርጅቶች ቅንጅት አስታወቀ። ቅንጅቱ ዛሬ አዲስ አበባ ውስጥ ጋዜጠኞችን ጠርቶ በሰጠው መግለጫ ገዢው ፓርቲን የህዝብ ነጻ የፖለቲካ ፍላጎቶችን በመጨፍለቅ ከሷል። ትብብሩ ገዢው ፓርቲ ለቀረቡለት ቅድመ ሁኔታዎች አሁንም ምላሽ ካልሰጠ ከምርጫ ተሳትፎ ራሱን እስከ ማግለል የሚደርስ እርምጃ ለመውሰድ ሊገደድ እንደሚችልም አስጠንቅቋል። ስዩም ጌቱ ተጨማሪ ዘገባ አለው።
8: ምርጫው እየተቃረበ በመጣበት በአሁኑ ወቅት ገዢው ፓርቲ ክልከላዎችን በማብዛት አስደንጋጭ ያለውን ህገወጥ ድርጊቶች መፈጸሙን በመግለጫ ያነሳው ትብብር ለኢትዮጵያ አንድነት አብዛኛው እንከኖቹ ለኢትዮጵያ ብሔራዊ ምርጫ ቦርድ የቀረቡ ናቸውም ብለዋል። በጽሁፍ የተዘጋጀውን መግለጫ ለመገናኛ ብዙሃን ያነበቡት የትብብሩ ቃል አቀባይ አቶ ጌትነት ወርቁ ናቸው።
9: በመቶዎች የሚቆጠሩ እጅግ ጠንካራ እጩዎቻችን ሳይመዘገቡ በመቅረታቸው ሌሎች ካለው ነባራዊ ሀቅና ከህዝብ ፍላጎት ጋር የተቃረኑና የተነጠሉ ፓርቲዎች የቁጥር ብልጫ እንዲያገኙ የፈቀደ ሆኖ አግኝተነዋል። ምርጫ 2018 ከካድሬው አፈናና ከሚካሄዱ ጦርነቶች ቀጥሎ ሲስተም ዋና ችግር ሆኖ ወጥቷል።
8: በኦሮሚያ ክልል ሰሜን ሸዋ ዞን ወረጃርሶ ወረዳ ምርጫ ክልል ላይ ትብብሩ ያቀረበው እጩ ላይ በጸጥታ አካላት በስራ ቦታቸውና በቤተሰቦቻቸው በኩል ዛቻ ተፈጽመዋል ሲል በመግለጫው የወቀሰው ቅንጅቱ ከፖለቲካ ፓርቲዎችና ከባለድርሻ አካላት ተውጣጥተው በምርጫው አስቻይነትና በጸጥታው ስጋት ዙሪያ ወደ ክልሎች በመንቀሳቀስ በተደረገ የዳሰሳ ጥናት ውጤት ላይም እንደማይስማማ አሳውቋል። ብለዋል።
9: በአማራና ኦሮሚያ ክልሎች የተንቀሳቀሰው ቡድን 97% በላይ አስቻይ ሁኔታ አለ በሚል የተዛባና አሳሳች ሪፖርት አቅርቧል። በትብብራችን ግምገማ አማራ ክልል ሙሉ በሙሉ ወይም በጣት የሚቆጠሩ ከተሞች ካልሆነ ለምርጫ አስቻይነት ሁኔታ የለም። በኦሮሚያ ክልል ከፊሉ ወይም ከዋና ዋና ከተሞች ወጣ ብለው ባሉ አካባቢዎች ፍጹም አስቻይ ሁኔታ እንደሌለ እንረዳለን። ስለሆነም የሁለቱ ክልሎች የጥናት ውጤት ውድቅ ነው። ቦርዱም ህዝብም እንዳይቀበለው ጥሪያችንን እናስተላልፋለን።
8: ሌላው የቅድመ ምርጫ ሂደቱን አስመልክቶ ትብብሩ ተመለከትኩ ብሎ ያነሳው ነጥብ
9: ምርጫ ካርድ ያልወሰደ ዜጋ ማንኛውንም የመንግስት አገልግሎት እንዳያገኝ መከልከል፣ ገበሬው ማዳበሪያ ለመውሰድ በቅድሚያ የምርጫ ካርድ መውሰድ መስፈርት የነበረ ሲሆን ከምዝገባ ማግስት ደግሞ መራጮች ልዩ የመራጭነት መለያ ኮድ፣ ስልክና ፋይዳ ቁጥር በግድ እንዲያስመዘግቡ ጫና እየተደረገባቸው ይገኛል። ትብብራችን ባደረገው ማጣራት አንድ ግለሰብ 2 ካርድ በስማቸው ወስደው እጃችን ይገኛል። ለመራጭነት ለመመዝገብ የሄዱ ሰዎች በዚህ ፋይዳ ሌላ ካርድ ወጥቶበታል በሚል ተመልሰዋል።
8: ትብብር ለኢትዮጵያ አንድነት ከዚህም በፊት በተደጋጋሚ ሲያነሳ እንደቆየው ለምርጫ አስቻይነት ጦርነት ማቆም፣ የፖለቲካ እስረኞችን መልቀቅ፣ ምህዳሩን ማሻሻልና ሁሉን አቀፍ ድርድር እንዲጀመር ይጠይቃለሁ ብለዋል። በምርጫ ሂደቱ ህግ ጥሰዋል ባሏቸው የመንግስት ባለስልጣናት ላይ መንግስት እርምጃ ወስዶ በይፋ ይቅርታ ይጠይቅ በማለትም ይህ ካልሆነ ግን ትብብሩ የምርጫ ተሳትፎውን እንደገና ለማጤን እንደሚገደድ ገልጸዋል። በዚህ ላይ ከጋዜጠኞች ለተነሳ ጥያቄ ምላሽ የሰጡት የትብብሩ ፕሬዝዳንት አቶ አብርሃም ጌጡ
10: ከምርጫ ትወጣላችሁ አትወጡም የሚለው ሁኔታዎች፣ ሂደቶች፣ አጠቃላይ አገሪቱ ያለችበት ወቅታዊና ተጨባጭ ሁኔታ ገቨርን የሚያደርጉት እንጂ አንድ የፖለቲካ ኃይል ዝም ብሎ በፈለገው ሰዓት መግባት መውጣት እንደማይችል ይታወቃል። ትግላችን እየለካን በትግሉ ሂደት ውስጥ ልናስመዘግበው ልናገኘው የምንችለውን የፖለቲካ ጌይንና ትርፍ በመግባት በመውጣት አገር ምን ትጠቀማለች፣ ምን ታገኛለች፣ ህዝባችን ምን ያገኛል የሚለውን በየጊዜው እየገመገም ካልኩሌትድ እያደረግን የሚሄድ እንጂ የሆነ ሰዓት ላይ እንወጣለን ወይም እንገባለን ስላልን የሚሆን ነገር እንደሌለ እንዲታወቅልን እንፈልጋለን።
8: ከዚህ በፊት የትብብሩ አንዱ አባል ፓርቲ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ለሚያዝያ 30 በ10 ከተሞች ጠርቶ የነበረውን ሰላማዊ ሰልፍ እንዲታጠፍ በማድረግ ሰልፉንም እንደ ትብብሩ ለመጥራት መወሰኑን ተከትሎ ዛሬ በመግለጫው ጋዜጠኞች የዚህ የሰልፉ ሀሳብ መቅረት አለመቅረቱን ለማጣራት ጥያቄ አንስተው ነበር።
10: ሰላማዊ ሰልፉ አልቀረም፣ እናደርገዋለን። መቼ እናደርገዋለን? የቅንጅታችን ውሳኔ ነው የሚሆነው። የታጠፈ ነገር የለም፣ ይደረጋል። አሁንም ቢሆን ሰላማዊ ሰልፉን የምናደርገው ሌሎች ኃይሎች የሚፈልጉት በታቀደልን እቅድ ሳይሆን እኛ ባቀድነውና በምንፈልገው ህዝብና ሀገር በሚጠቀምበት ብቻ እንደምናደርገው እንዲታወቅልን እንፈልጋለን።
8: ትብብር ለኢትዮጵያ አንድነት በዛሬው ጋዜጣዊ መግለጫው የኢትዮጵያ ብሔራዊ ምርጫ ቦርድ አመራሮች በጠባብ ቀዳዳ እያደረጉ ላለው ጥረት ምስጋና የሚያስቸረው እንደሆነም ጠቁመዋል። ትብብሩ ብርቱ ትችት ያቀረበበት ገዢው ብልጽግና ፓርቲ በተደጋጋሚ እንደሚያነሳው በሀገሪቱ ነጻ ምርጫ እንዲደረግ ጽኑ ፍላጎት ይዞ እንደሚሰራ በተለያዩ መድረኮች ማሳወቁም የሚታወስ ነው። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: ተከታዩ ዘገባችን ወዲህ ወደ አውሮፓ ይመልሳችኋል። ብራሰልስ እናቀናና ከዚያ ደረሰንን ዘገባ እናስደምጣችኋለን። የአውሮፓ ህብረት ከ2013 እስከ 2015 ዓ.ም በኢትዮጵያ አቆጣጠር ማለት ነው በሰሜን ኢትዮጵያ የተካሄደውን ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያ ስምምነት ሁሉም ወገኖች እንዲያከብሩና ወደ ዳግም ጦርነት ሊያመራ ከሚችል ማናቸውም ድርጊት እንዲቆጠቡ አሳስቧል። ዶች ቬለ ለህብረቱ ቃል አቀባይ አንዋር ኤል አንዋኒ ያቀረበውን ጥያቄ ጨምሮ ሳቸው የመለሱትን ምላሽ አካቶ ገበያው ንጉሴ ተከታዩን ዘገባ ልኮልናል።
11: የኢትዮጵያ ፌዴራል መንግስት ህገ ወጥ ነው ያለውንና በፕሪቶሪያ ስምምነት እንዲፈርስ የተደረገውን ክልላዊ መንግስት ህዝባዊ ወያኔ ሓርነት ትግራይ ዳግም ወደ ስልጣን ለማምጣት የሚያደርገው ጥረት ዓለም አቀፉን ህብረተሰብ በከፍተኛ ደረጃ ያሳሰበ መሆኑን በመግለጽ ከሁለት ሳምንታት በፊት ህብረቱ ጠንካራ ማሳሰቢያና ማስጠንቀቂያ ማውጣቱ ይታወሳል። ከዚያ ወዲህ ግን ህወሓት በፕሪቶሪያ ስምምነት መሰረት የተቋቋመውን ጊዜያዊ መስተዳድር በማፍረስ ከጦርነቱ በፊት የፌዴራሉ መንግስት ህገ ወጥ ነው ባለው ምርጫ የተቋቋመውን የክልሉን መንግስት ዳግም ወደ ስልጣን በማምጣት መሪውን ዶክተር ደብረጽዮን ገብረ ሚካኤልን ፕሬዚዳንት አድርጎ ሹሟል። ዲደብሊው ትናንት በኮሚሽኑ ዕለታዊ የፕሬስ መግለጫ ላይ ያነሳው ጥያቄ ታዛቢና አሸማጋይ ሆናችሁ ያፈራረማችሁት የሰላም ስምምነት በሕይወት አለ ወይ? በፕሪቶሪያው ስምምነት መሰረት የተቋቋመው ጊዜያዊ መስተዳድር ፈርሶ እኮ በአካባቢው የጦርነት ዳመና አንዣቧል፣ ምን እያደረጋችሁ ነው የሚል ነበር። በተጨማሪም የኢትዮጵያ መንግስት ከአስር ቀናት በኋላ ሊያካሄድ ባቀደው ምርጫ ህብረቱ እንዲታዘብ ተጠይቆ ከሆነና ከተጠየቀም በታዛቢነት የሚሳተፍ ስለመሆኑ አለመሆኑም ማብራሪያ እንዲሰጠው ጠይቆ ነበር። ቃል አቀባይ አንዋር ምርጫውን በሚመለከት ለቀረበው ጥያቄ ከወዲሁ መልስ መስጠት እንደማይችሉ አውስተው በትግራይ ስላለው ሁኔታ ግን አሉ።
12: In terms of the situation in the Tigray, we as European Union we are following the developments in the Tigray regional state.
11: በትግራይ ያለውን ሁኔታ በሚመለከት እኛ እንደ አውሮፓ ህብረት በትግራይ ክልል ላይ መንግስት እየሆነ ያለውን እየተከታተልን ነው። ሁኔታው በጣም አሳሳቢ ነው። ውጥረቱ እንዲረግብና የፕሪቶሪያው የሰላም ስምምነት አደጋ ላይ እንዳይወድቅ ሁሉም ወገኖች ከአፍራሽ ተግባሮች እንዲቆጠቡ ጥሪያችንን እናቀርባለን ብለዋል።
12: We call for immediate de-escalation and avoidance of any actions that jeopardize the permanent cessation of hostilities agreement that has been signed in Pretoria and this in November 2022.
11: በአህጉሩ ሌላ ወዳሚ ጦርነት እንዳይከሰት ማድረግ አስፈላጊ መሆኑን በማሳሰብም ልዩነቶች በፖለቲካ ውይይት መፈታት ያለባቸው መሆኑን ቃል አቀባዩ አክለው አስገንዝበዋል።
12: The differences between the parties are resolved and this via political dialogue.
11: በዝባይ ወያኔ ሀርነት ትግራይና በፌደራል መንግስቱ መካከል የተካሄደውን ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት በማፍረስ በኩል ሁለቱም ወገኖች አንዳች አንዳቸውን ይከሳሉ። ሆኖም ግን ህዝባይ ወያኔ ሀርነት ትግራይን በመወከል ከፌደራል መንግስቱ ጋር የሰላም ስምምነቱን ከፈረሙት መካከል የቀድሞው የክልሉ ፕሬዝዳንት አቶ ጌታቸው ረዳና ጀነራል ጻድቃን ገብረተንሳይ ጭምር ህወሓት በሰላም ስምምነቱ መሰረት የፈረሰውን የቀድሞውን መንግስት ወደ ስልጣን ማምጣቱን እንደማሳያ በመጥቀስ ለስምምነቱ መፍረስ በዋናነት ህዝባዊ ወያኔ ሀርነት ትግራይን ተጠያቂ ያደርጋሉ። እነዚሁ የሰላም ተደራዳሪዎችና ሌሎች ታዋቂ ግለሰቦች እንዲሁም ሰባት ማህበራዊ መሰረታቸውን ትግራይ ውስጥ ያደረጉ የፖለቲካ ፓርቲዎች ያሉበት የትግራይ የሰላምና ለውጥ ምክር ቤት የተባለ አዲስ ስብስብ ትናንት አዲስ አበባ ላይ የተመሰረተ መሆኑም ተገልጿል። ገበያው ንጉሴ ለዲደብሊው ብራስልስ።
1: በደቡብ ምዕራብ ኢትዮጵያ ክልል አቃቢያን ህግ ከፊል የስራ ማቆም አድማ ማድረጋቸው ተሰማም። አቃቢያን ህግ ከባለፈው አርብ ጀምሮ በከፊል ስራ ያቆሙት መንግስት የፍትህ ስርዓቱን ለማጎልበት የፈቀደው አቃቢያን ህግ ልዩ የደሞዝና ጥቅማ ጥቅም ማሻሻያ ተግባራዊ አልተደረገልንም በሚል ነው። አቤቱታቸውን ተፈራርመው ለክልሉ መንግስት ያመለከቱት ከ500 በላይ የሚሆኑት አቃቢያን ህጎችም ጥያቄያቸው እስኪመለስ ከመደበኛ ችሎት በስተቀር ከፖሊስና ከማረሚያ ቤቶች ጋር የሚኖራቸውን ስራ ተጨማሪ የፍትህ ስራዎች መቋረጣቸውን ገልጸዋል። ሸዋንግዛ ወጋየው ተጨማሪ ዘገባ አለው።
13: ፊርማቸውን በማሰባሰብ አቤቱታቸውን ለክልሉ መንግስት ያቀረቡት በክልል በዞንና በወረዳ ደረጃ በማገልገል ላይ የሚገኙ 541 አቃቢያን ህጎች ናቸው። አቃቢያን ህጎቹ እንደሚሉት የክልሉ ምክር ቤት ባወጣው አዋጅ ቁጥር 3 ህዝባር 2014 ዓ.ም መሰረት የአቃቢያን ህጎችን ደሞዝና ጥቅማ ጥቅም በልዩ ሁኔታ በአቃቢያን ህግ አስተዳደር ዋና ጉባኤ ተጠንቶ መቅረብ እንዳለበት ይደነግጋል። ነገር ግን ይህ አዋጅ ተፈጻሚ ባለመደረጉ አሁን ላይ የሚገባቸውን የደሞዝ ማሻሻያና ጥቅማጥቅም ማግኘት እንዳልቻሉ ነው ሁለት የሰራተኞቹ አስተባባሪዎች ለዶቼ ቬለ ተናገሩት።
14: እንደ ሀገር መንግስት አጥንቶ ካንዴ ሁለት የደሞዝ ማሻሻያ ሲያደር ለዳንችችና ለአቃቤ ህግ በልዩ መመሪያ የሚተዳደሩ ስለሆነ ለነሱ ጥናት አላረግን በራሳቸው ጥናት አድርገው ይወሰናል ብሎ ፐብሊክ ሰርቪስ የፌደራሉ ፐብሊክ ሰርቪስ ኮሚሽን ያለፈው።
15: እኛ የምንተዳደረው በልዩ ህግ ነው። አስተዳደር ጉባኤ ደሞዛቸውን ያጠናል፣ ጥቅማጥቅማቸውን ያስጠናል፣ በርዕሰ መስተዳድር ምክር ቤት ያጸድቃል ነው። ይሄ ተጠንቶ በክልሉ መንግስት በኩል የስራ አስፈጻሚ በኩል ባለበት ተጠንቶ የቀረበውን የአስተዳደር ጉባኤን ውሳኔ ወደ ጎን በመተው ከሌሎች አቻ ክልሎቻችን ባነሰ ለእኛ የመጣው
13: አቃቢያን ህጎቹ አቤቱታቸውን ለክልልና ለፌደራል የፍትህ አካላት ማቅረባቸውን የተቀሰሱት የሰራተኞቹ አስተባባሪዎች ጥያቄያቸው ምላሽ እስኪያገኝ ድረስም ከባለፈው አርብ ጀምሮ ከመደበኛ ችሎት በስተቀር በሌሎች ተጨማሪ የፍትህ ስራዎቻቸው ላይ የስራ ማቆም አድማ ማድረጋቸውን ገልጸዋል።
3: በአግባቡ ቅሬታችንን ውሳኔ ለወሰነ አካልና ለምንበረከተው አካል ብለን ከፊት ሚኒስትር ቅሬታችንን አስከትበናል። ያ ነገር ምላሽ እስኪያገኝ ድረስ ሙሉ የስራ አድማ ከማድረጋችን በፊት አንደን እንደ አቃቤ ቢሮስ ብቻ አይደለም ተጠቅሎ የሚሰራው ተጨማሪ ስራዎች አሉ ውጪ ላይ እሱን አቁመናል። አሁን ለምሳሌ የግንዛቤ ስራ አንተጥም አሁን ምርመራን በበላይነት ሄደን ፖሊስ ጋር ሄደን ምርመራው ምርመራ የለም። ከባቢ በቃ አጠባበቅን በተመለከተ ፖሊስ ጋር ሄደን ቼክ የምናደርገው ነገር የለም። የተባሉት ተከበር አልተከበርም የምለውን በማረፊያ ቤት ተዛዙረን ያንን የማስከበር ስራ እንሰራ አቁመናል።
13: ዶቼ ቬለ ያቃቢያነ ጎቹና ቤቱታ አስመልክቶም የደቡብ ምዕራብ ኢትዮጵያ ክልል ፍትህ ቢሮ ኃላፊን ቢጠይቅም ያቤቱታ ጥያቄው ለቢሮ ባልደረሰበት ሁኔታ አስተያየት ለመስጠት እቸገራለሁ የሚል ምላሽ ሰጥቷል። የክልሉ ርዕሰ መስተዳድር የህግ ጉዳዮች አማካሪ አቶ ዳግም ዳንኤል ስብሰባ ላይ ስለሆንኩ እኔ ደውላለሁ ቢሉም እንዳሉት ሊደውሉ አልቻሉም። ቢደውልላቸውም ስልካቸው ጥሪ አይመልስም። ያም ሆኖ ከአቃቢያነ ህጎቹ አስተባባሪዎች አንዱ ከክልሉ መስተዳድር ተሰጠን ያሉትን ምላሽ ተናግረዋል።
15: እኛው ከክልላችን አንጻር አይተን መልስ ሰጥተናል እንጂ የሌሎችን ክልል የመኮረጅ ግዴታ የለብንም ነው የሚሉት። እኛ ያንን ኮርጆ አይደለም እንደ ክልል የአቃቤ ህግና የዳኞች አስተዳደር ጉባኤ ተቋቁሞ አጥንቶ ይሄ ይሄ ነው ብሎ ከአቻ ክልሎች አይቶ ተጠንቶ የቀረበ አለ። ይሄንን የርዕሰ መስተዳድር ምክር ቤት የመሻርም የመሰረዝም መብት የለው። አይቻልም እንኳን ቢል ወይ አቅም የለኝም ቢል ወደ ረቃቤ ገና ተደርጎ የመልሶ ከልሶ እንዳይሆ የማድረግ እንጂ በራሱ ተርዞ ደልዞ ይሄ ይገባቸዋል ብሎ በዳኞችና በአቃቤ ህግ መካከል ልዩነት ፈጥሮ የመመለስ ስልጣን የለውም።
13: አቃቢያነ ህጎቹ ጥያቄያቸው ምላሽ ካላገኘ በቀጣይ እናደርጋለን ያሉትንም ጠቁመዋል።
14: ከዚህ በኋላ ያደረግነው ነገር ምንድን ነው? ቀጣይ ልናደርግ የምንችለውን እና መብታችንን ልናስከብር የምንችልበትን አማራጭ የአቋም መግለጫ ገልጸናል። እያንዳንዱ በዝርዝር በአቋም መግለጫችን ላይ እስከ ስራ ማቆም ድረስ የምንሄድ መሆኑ እና በዚህ የስራ ማቆም ውስጥ ለምፈጠር ለክልሉ መንግስትም ሆነ ህዝብ ላይ ለሚደርስ ጉዳት ጭምር የክልሉ መንግስት ውሳኔውን ያሳረፈው አካል ተጠያቂ እንደሚሆን አሳውቀናቸዋል።
13: ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳም።
1: ተከታዩ ዘገባ ወደ አዲስ አበባ ከተማ ይወስደናል። የኢትዮጵያ የባንክ ኢንዱስትሪ በታሪኩ አይቶ የማያውቀውን ትልቅና ጥብቅ እርምጃ መተግበር መጀመሩ ተገለጸ። የባንክ ሂሳብ ቁጥራቸው ፋይዳ ከተሰኘው ብሔራዊ ዲጂታል መታወቂያ ጋር ያላገናኙ ደንበኞች የባንክ ሂሳባቸው ካለፈው ቅዳሜ ጀምሮ ሙሉ በሙሉ መታገድና መዘጋት መጀመሩን ተከትሎ ውጥረትና መረበሽ መፈጠሩ ተሰምቷል። የኢትዮጵያ ብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም በጋራ ባወጡት ጥብቅ መመሪያ መሰረት ሁሉም ነባር የባንክ ደንበኞች የማንነት መረጃቸውን ከፋይዳ ዲጂታል መታወቂያ ቁጥር ጋር የማጣመር የመጨረሻ ጊዜ ገደብ ተቀምጦ ነበር። ይህ የጊዜ ገደብ ባለፈው ግንቦት 6 ቀን 2018 ዓ.ም ተጠናቋል። ከዚያስ አና ደምሴ ዝርዝር ዘገባ አላት።
16: የኢትዮጵያ ብሔራዊ ባንክ ባወጣው ደንብ መሰረት ባንኮች ሐረሪ ክልልን ጨምሮ በ27 ዋና ዋና ከተሞች የሚኖሩ ደንበኞቻቸውን እስከ ግንቦት 6 2018 ዓ.ም ድረስ ከባንክ አካውንታቸው ጋር የፋይዳ መታወቂያ ቁጥራቸውን እንዲያስተሳስሩ የስልክ መልእክት በመላክ ሲያስታውሱ ቆይተዋል። ከቅዳሜ ጀምሮ በሞባይል ባንኪንግ በኤቲኤም እና በባንክ መስኮቶች ጭምር ገንዘብ ማንቀሳቀስ ያቃታቸው በርካታ ደንበኞች ወደ ባንክ ቅርንጫፎች እየሄዱ አገልግሎት ለማግኘት ቢሞክሩም ሲስተም አይሰራም በሚል አገልግሎቱን ማግኘት እንዳልቻሉ ለዲደብሊው ተናግሯል።
17: ከአስር ቀን በፊት በሞባይሌ አያይዤ ነበረ ጨርሼ ነበረ። ከዛ ያወጣሽበት ብራንች እነሱ ናቸው አፕሩቭ የሚደረገው ሲስተም ላይ ይገባላቸዋል አሉኝ። ቀዳሜ ተቋረጠ። ከዛ በኋላ ያው በጣም አስቸግሮ የነበረ ሞባይሌ እንዳያያስኩ ነው ማቀው። ሰኞ ወደ ባንኬር ኩኝ ብራንቼ ጋር ሲሄድ ሲስተም ምንም የለም ነበረ። ዛሬ ከረጅም ሰልፍና ድካም በኋላ ተስተካክሎልኛል።
18: ፋይዳ መታወቂያን ከባንክ ጋር ባለማስተሳሰሪ አካውንት ተዘግቷልና በተለያየ ምክንያት ነው ያላስተሳሰርኩት። ስራ ጉዳይ ምናምን ስለነበረ ነው እና ጓደኞች አሁን ሊንክ ልከውልኝ በዛ ምክንያት ለማስተሳሰር ችያለሁ። ግን አሁን ትላልቅ ሰዎች አዛውንቶች ምናምን እንደዚህ አይነት ነገር ያው ሊከብዳቸው ስለሚችል ሊንክ ምናምን ይልክላቸውም ሰው ስለማይኖር ከዚህ የተሻለ ቀለል ያለ ሲስተም ቢደረግ ጥሩ ነው።
16: በእርግጥ ማስጠንቀቂያው ደርሶን ነበር፣ ነገር ግን ቀኑን አላስተዋልነውም የሚሉ ደንበኞችም የሂሳባቸው መዘጋት በዕለት ተዕለት የንግድና የግል ሕይወታቸው ላይ ከፍተኛ መስተጓጎል እንደፈጠረባቸው ገልጸዋል። ባንክ ገንዘብ የምናስቀምጥበት ተቋም ብቻ ሳይሆን ሕጋዊ የገንዘብ ዝውውር መኖሩን የማረጋገጥ መንግስታዊና ዓለም አቀፋዊ ኃላፊነት ያለበት አካል ነው። ባንኮች ተጠቃሚው ማን እንደሆነ በውል ካላወቁ ወይም ካላረጋገጡ አካውንቱን የማገድ ግዴታ አለባቸው ሲሉ ለዲደብሊው የተናገሩት የፋይናንስ ጉዳዮች አማካሪ አቶ ሙከሚል በድሩ ናቸው።
19: የሆነ ቦታ ህግን ስታስጀምሪ ከኋላ ህጉ ካልነበረ እንደፈለገው ሰው ሲያንቀሳቀስ ነበር ማለት ነው። ላይክ ለምሳሌ የፐርሰናል አካውንትሽ ከቢዝነስ አካውንትሽ ጋር ይደበላለቃል። ስራ የሰራሽበትን በፐርሰናል አካውንት ትቀበያለሽ። ይሄ ኢሌጋል አልነበረም። የሚፈቀድ ፕራክቲስ ስለነበረ ሰው በዛ መንገድ ይዞት የመጣውን ገንዘብ ልክ ራይት ናው ትራሳብል ይሆን ብለሽ ከናሽናል አይዲ እና አካውንትን ኢንተግሬት ስታደርጊ ኮንሲኩዌንሱ አደገኛ ሊሆን ይችላል። ሶ ምንድነው በዚህ መንገድ ከዚህ ጊዜ ጀምሮ በመታደርጉት እንቅስቃሴ እስካሁን የመጣው ኢንፎርማል ስለሆነ ወደ ፎርማል አስገቡት ሚል የማርያም መንገድ ክፍተት ካልተሰጠ እሱ ፓርት ነው ለቢዝነስ እንቅስቃሴው አደገኛ የሚሆን ይመስለኛል። አሁን አካውንት መዝጋት መክፈቱ ሳይሆን ማለት ነው እንትና አላረከ ኢንተግሬት አላደረከም ተብሎ አካውንት መዝጋቱ ወይም አካውንት መከፈቱ በላይ ሰዎች የመጡበትን ኢንፎርማል ፕራክቲስ በሆነ መንገድ ወደ ፎርማል በሚያደርጉት ዝውውር ምንም አይነት ኢምፕሊኬሽን ወይም ምንም አይነት ኮንሲኩዌንስ እንደሌለው ማሳየት ወይም ያንን ጋራንቲ መስጠት የሚፈልግ ይመስለኛል።
16: በተቀሩት የኢትዮጵያ ክልሎች ደግሞ ከሰኔ 30 ጀምሮ የባንክ አካውንታቸውን ከፋይዳ ቁጥራቸው ጋር ያላያያዙ ደንበኞቻቸው አገልግሎት ማግኘት እንደማይችሉ ባንኮች አስታውቀዋል። ለዶቼ ቬለ ራዲዮ ሃና ደምሴ አዲስ አበባ።
1: አድማጮቻችን በዚሁ ለለቱ ያዝነው መጽሔት ዜናችን ይጠናቀቃል። ወደ ሳምንታዊ የዝግጅቶቻችን ምዕራፍ ነው የማሸጋግራችሁ። ቀዳሚው የጤናና አካባቢ መሰናዷችን ነው። የዛሬው የጤናና አካባቢያችን መሰናዶ የፕላኔት መሬት ጤና እንዴት ይመለስ ሲል ነው የሚጠይቀው። የሰው ልጅ ፕላኔት ከተሸከመችው የተፈጥሮ ሀብት በላይ ለመጠቀም ግፊት ማድረጉ ዓለማችንን ለተለያዩ የተፈጥሮ አደጋዎች እየዳረገ ነው ሲሉ ሳይንቲስቶች አሳስበዋል። ከቅርብ ዓመታት ወዲህ በተለያዩ አካባቢዎች የሚከሰተው መጠን የለሽ የሙቀት ማዕበል፣ ሰደድ እሳትም ሆነ ኃይለኛ ዝናብና ጎርፍ የተፈጥሮ ሀብቶችን ያላግባብ መመዝበር ያመጣው መዘዝ እንደሆነ ማመላክተዋል። የዕለቱ መሰናዶ በዚህ ላይ አጠናክሮ ትኩረቱን አድርጓል። ያዘጋጀችው ሸዋዬ ለገሰ ናት። በድጋሚ መልካም ቆይታ።
0: ጤናና አካባቢ።
16: የተባበሩ መንግስታት ድርጅት እንደሚለው ምድር የተሸከመችው የተፈጥሮ ሀብት በሰዎች ገደብ አልባ አጠቃቀም ምክንያት እየተሟጠጠ ነው። ይህም የአየር ንብረት ለውጥን አስከትሎ ምድርን ለተለያዩ የተፈጥሮ ቁጣዎች አጋልጧል። ጤና ይስጥልኝ የዝግጅታችን ተከታታዮች፣ እንደምን ሰነበታችሁ? ሰደድ እሳት፣ የሙቀት ማዕበል፣ ኃይለኛ ዝናብና ጎርፍ በተደጋጋሚ መከሰታቸው የዕለት ዜና ከሆነ ሰነባበተ። የመሬት ጤናማነት እንዴት ይመለስ? የዘርፉ ተመራማሪዎች ምክር ከመለገስ አልቦዘኑም። እናጋራችሁ። ከጎርጎሮሳዊ 2025 ዓ ም ወዲህ ባሉ ጥቂት ወራት ውስጥ የታዩ ክስተቶች የሰው ልጅ የምድርን የተፈጥሮ ሀብት ከመጠን በላይ መጠቀሙን ያመላክታሉ ነው የተባለው። ጥንቃቄ በራቀው አጠቃቀሙ ምክንያትም የተፈጥሮ ሀብቶች ወደማይተኩበት ደረጃ መድረሳቸውን የተባበሩ መንግስታት ድርጅት አሳስቧል። ይህ ደግሞ የተፈጥሮ አደጋዎች እንዲበራከቱ ማድረጉ ነው የተገለጸው። የአየር ንብረት ለውጥ ባለፉት 5 ወራት ውስጥ ብቻ በአፍሪቃ፣ በእስያና በሌሎች ቦታዎች ከፍተኛ የሆነ የእሳት አደጋ እንዲከሰት ምክንያት መሆኑን ባለፈው ሳምንት ተመራማሪዎች መረጃ አስደግፈው ይፋ አድርገዋል። መረጃው የሰሜናዊው ንፍቀ ክበብ የበጋ ወቅት ሲቃረብ የኤልኒኞ የአየር ሁኔታ እየተለወጠ መሄድ ሁኔታዎች እንዲባባሱ እንደሚያደርግ ነው ያስጠነቀቀው። የዘርፉ ተመራማሪዎች እንደሚሉት ካለፈው ጥር ወር እስከ ሚያዝያ ባሉት ወራት የተከሰቱ የእሳት አደጋዎች ባልተገመተ መጠን ከፍተኛ ጉዳት አስከትለዋል። የዓለም ሙቀት መጨመር በከፍተኛ የአየር ሁኔታ ክስተቶች ውስጥ የሚጫወተውን ሚና የሚያጠናው የዓለም የአየር ንብረት የምርምር ቡድን ባጠናቀረው መረጃ መሰረት ከ150 ሚሊዮን ሄክታር በላይ መሬት በሰደድ እሳት ተቃጥሏል። ይህም ከዚህ ቀደም ከተመዘገበው በ20% ይበልጣል ተብሏል። የተፈጥሮ ቁጣዎች እየተባባሱ መጥተዋል የሚለው ድምዳሜ ላይ ለመድረስ ባለፉት 20 ዓመታት ያለውን ድግግሞሽ እንደተመለከቱ በኒውዮርክ የናሳ ምርምር ተቋም ዳይሬክተር የሆኑት ጋቪን ሽሚት ይናገራሉ።
20: We do detect some acceleration in the last 20
4: years. ከነበሩት 20 አመታት በመነሳት ያለፉትን 20 አመታት ስናነጻጽር ፍጥነቱን ተመልክተናል። የሙቀት መጠኑ ድንገት ከፍተኛ ሊሆንም ይችላል። ሆኖም ግን ለውጡን የሚያስከትለውን መዘዝ እያየን ነው። ማለትም ሊሆን ይችላል ብለን የምንጠብቀውን ፍጥነቱን እንመለከታለን። ይህን የምንመለከትበት ዋናው ምክንያት ደግሞ በአግባቡ በከባቢ አየር ውስጥ ያለውን የካርቦን ዳይኦክሳይድ ክምችት ገና ስላልቀነስነው ነው። ያን ማድረግ ስካልቻለን ድረስ እግሮቻችን የዓለምን የሙቀት መጠን በሚያባብሰው ነዳጅ መስጫ ፔዳል ላይ ናቸው ማለት ነው።
16: በቀረበው መረጃ መሰረት በተጠቀሰው በዚህ ጊዜ ውስጥም 85 ሚሊዮን ሄክታር የሚሆን መሬት የተቃጠለው አፍሪካ ውስጥ ነው። እስያ ውስጥም እንዲሁ 44 ሚሊዮን ሄክታር መሬት ባለፉት 5 ወራት ውስጥ በእሳት ተበልቷል። አፍሪካ ውስጥ ባልተለመደ መልኩ ይህን ያህል ጉዳት ያደረሰው ሰደድ እሳት ለመከሰቱም ዋናው ምክንያት ቀዝቃዛና ሞቃቱ ያየር ሁኔታ በፍጥነት በመለዋወጡ እንደሆነ ነው የተገለጸው። ከፍተኛ ዝናብ መኖሩ ሳሮች በፍጥነት እንዲያድጉ እንደሚያደርግ ያመለከቱት ተመራማሪዎቹ ሰደድ እሳት ሲከሰት የደረሰው ሳር እንደ ጥሩ ነዳጅ ያገለግላል ባይ ናቸው። ከያዝነው ወር ግንቦት ወር ጀምሮ የኤልኒኞ ክስተት እንደሚኖር ነው ተመራማሪዎቹ ያመለከቱት። እሱን ተከትሎም በዘንድሮ ጎርጎሮሳዊ ዓመት 2026 አጋማሽ ጀምሮ ኃይለኛ የሰደድ እሳቶች በየቦታው ይከሰታሉ ተብሎም ይጠበቃል። ኤልኒኞ የተሰኘው የአየር ንብረት ሁኔታ በፓሲፊክ ባህር የላይኛው አካል ሙቀት የተነሳ እንደሚከሰት ነው የሚነገረው። ይህም አሁን ከያዝነው ግንቦት ወር ጀምሮ ሊሆን እንደሚችል የዓለም የሜትሮሎጂ ተቋም ከወዲሁ አሳስቧል። የኤልኒኞ መከሰትም ያልተጠበቁ ጽንፍ የወጡ የአየር ጠባይ ሁኔታዎችን እንደሚያስከትል የዘርፉ ባለሙያዎች ከወዲሁ ጠቁመዋል። እንዲህ ያሉት ክስተቶች ደግሞ በአንድ አካባቢ ብቻ የሚገደቡ አይደሉም ይላሉ ጋቪን ሽሚት።
20: Now it's large enough that we're seeing that signal.
4: አሁን ይህ ምልክት በዓለም አቀፍ ሳይሆን በአህጉራዊ ደረጃም ሳይሆን ለክልሉ አማካኝ ብቻ ሳይሆን ለአካባቢው ጭምር ሰዎች በሚኖርባቸው አካባቢዎች የአየር ሁኔታ ጣቢያዎች ላይ እያየን ነው። የአየር ንብረት ለውጥን ተጽዕኖ በሚያሳድረው ከፍተኛ ሙቀት እያየን ነው። በከፍተኛና በከባድ ዝናብ ላይ እናስተውላለን። በባህር ከፍታ መጨመርና በማዕበል መባባስም እናየዋለን። በባህር ዳርቻ አካባቢ ከሆነ በሰደድ እሳት እያየነው ነው። ሆኖም አሁን ታውቃለህ፣ ይህ የሳይንስ ሊቃውንት ብቻ የሚያሳስባቸው ነገር ነው ማለት አይቻልም። ሌሎች ሰዎችን አይጎዳም የማለት ነገር አለ፣ ግን አይደለም። ተራ ሰዎችንም እየጎዳ ነው። መላውን ዓለምም እየጎዳ ነው።
16: ምንም እንኳን እንዲህ ያሉ መረጃዎች ይፋ ቢደረጉም ሀገራት እስከ ጎርጎሮሳዊ 2030 ዓ.ም ድረስ በየበኩላቸው ለመቀነስ ቃል የገቡትን የብክለት መጠን ገና ተግባራዊ ማድረግ አልተሳካላቸውም። የዘርፉ ባለሙያዎች ያወጧቸው መረጃዎች አብዛኞቹ በኢንዱስትሪ ያደጉና ለከባቢ አየር መበከል ተጠያቂ የሆኑ ሀገራት ትኩረታቸውን ባለፉት ዓመታት የተከሰቱ ግጭት ጦርነቶችን ተከትለው የመጡ የኢኮኖሚ ጫናዎችን መቋቋም ላይ አድርገዋል ይላሉ። የሚከሰቱ የተፈጥሮ አደጋዎችንም ወቅትን ተከትለው የሚመጡ የተለመዱ ክስተቶች እንደሆኑ ለማስረዳት የሚሞክሩ መኖራቸውም አነጋጋሪ ሆኗል። ጋቪን ሽሚትስ ግን የእርማት እርምጃዎች ካልተወሰዱ ክስተቶቹ አቅማቸው እየተጠናከረ እንደሚመጣ ያስጠነቅቃሉ።
4: አሁን የተለመደ የሚባል ነገር የለም። ምክንያቱም ባለንበት ይዞታ የምንቆይ ከሆነ ወዴትም አይሄድም። የዓለምን የሙቀት ሁኔታ አሁን ባለበት ደረጃ እንኳን ለማረጋጋት ቢሞከር ነገሮችም የበለጠ እየከፉ ሊሄዱብን ይችላሉ። በተሳካ ሁኔታ ብክለቱን ወደ ዜሮ መመለስ ይኖርብናል። ከባቢ አየርን የሚበክለውን የካርቦን ዳይኦክሳይድ ልቀት ማቆም አለብን። ይህ ደግሞ ከፍተኛ ተግዳሮት ነው። እናም ይህ በቅርብ ጊዜ ውስጥ እንደማይሆን የታወቀ ነው። ተግባራዊ ማድረግ ካልተቻለም የሙቀት መጠን መጨመሩን ይቀጥላል። ጽንፍ የወጡት ክስተቶችም የባሰባቸው ይሆናሉ።
16: ሰዎች የተፈጥሮ ሀብት አጠቃቀማቸው ላይ ጥንቃቄ ካላደረጉ አሁን የሚከሰቱት የተፈጥሮ ቁጣዎች በእጥፍ ሊጨምሩ እንደሚችሉ ነው የተባበሩት መንግስታት ድርጅት ያሳሰበው። የአየር ንብረት ለውጥን ለመግታትና ተጽዕኖውን ለመቀነስም ዘላቂነት ያለው የልማት አካሄድ መከተል እንደሚያስፈልግ በመጠቆም ሊደረጉ ይገባል ያላቸውን 10 ነጥቦች አቅርቧል። ከነዚህ መካከል የደን ሀብትን መጠበቅ፣ ሀገር በቀል ዘሮችን መትከል፣ ከብክለት ነጻ የኃይል ምንጮችን መጠቀም፣ ለቤት ውስጥ አገልግሎት ኤሌክትሪክ ፍጆታ ላይ ጥንቃቄ ማድረግ፣ ከባቢ አየርን የማይበክሉ የመጓጓዣ ስልቶችን ማዘውተር፣ ፕላስቲኮች
2: ኤሌክትሮኒክስም ሆኑ ልብሶች ዳግም ለአገልግሎት እንዲውሉ የሚያደርግ ስልት መከተል፣ አካባቢ ማጽዳት፣ አትክልቶችን መመገብን ማዘውተር እንዲሁም የሚጣል ምግብን መቀነስ የሚሉት ዋና ዋናዎቹ ናቸው። የተባበሩ መንግስታት ድርጅት መረጃ እንደሚያሳየው በግለሰብ ደረጃ የሚመረተው ከባቢ አየርን የሚበክለው ሙቀት አማቂ ጋዝ ከሀገር ሀገር ይለያያል። አሜሪካና ሩሲያ ውስጥ የነፍስ ወከፍ የካርቦን ዳይኦክሳይድ ልቀት መጠን 6.6 ቶን ሲሆን በአፍሪካ ሀገራትና ህንድ ውስጥ ደግሞ ከዓለም አማካኝ መጠን ከግማሽ በታች ነው።

0: እየጨመረ መሄዱ አሳስቧል። በቅርቡ በመስራቅ ጀርመን የፓርቲው ተወዳዳሪ በከንቲባነት መመረጡ የስካሁኑን ስጋት አባብሷል። የዛሬው አውሮፓና ጀርመን ዝግጅታችን ፓርቲው የሚያገኘው የህዝብ ድጋፍ እያደገ የሄደባቸው ምክንያቶችና ያስከተላቸውን ስጋቶች ይመለከታል። ሂሩት መለሰ።
1: አውሮፓና ጀርመን
2: ከነባሮቹ የጀርመን ፓርቲዎች ጋር ሲነጻጸር እድሜው አነስተኛ ቢሆንም በጥቂት አመታት ውስጥ ከፍተኛ የህዝብ ድጋፍ እያገኘ ነው። ከተመሰረተ 13 አመታት ያስቆጠረው በጀርመንኛ መጻሩ አኤፍዴ ወይንም በአማርኛ አማራጭ ለጀርመን የተባለው የፖለቲካ ፓርቲ ፓርቲው በአሁን ጊዜ ምስራቅ ጀርመን ባሉ የፌደራል ግዛቶች የሚያገኘው የህዝብ ድጋፍ ከቀድሞ መጨመሩ እዚህ ጀርመን የሰሞኑ መነጋገሪያ ሆኗል። የዚህ ማሳያ ከሆኑት ውስጥ በቅርቡ በምስራቅ ጀርመኑ የብራንድንቡርግ ፌደራል ክፍለ ሀገር ውስጥ በመትገኘው ሴዲኒክ በተባለችው ከተማ በተካሄደ የከንቲባ ምርጫ የፓርቲው እጩ ሬኔ ሽታትኬቪትስ 60% ድምጽ አግኝተው ለከተማይቱ ከንቲባነት መመረጣቸው ነው። ከሶስት አመት በፊትም በዛክሰን አንሃልት ፌደራል ክፍለ ሀገር ውስጥ ባለችው ራጉን የስኒትስ በተባለችው ከተማ በተካሄደ የከንቲባ ምርጫ ያሸነፉት የፓርቲው አባል ከተማይቱን እያስተዳደሩ ነው። ስለ ቅርብ ጊዜው የአኤፍዴ ድል ዶቼ ቬለ የጠየቃቸው በምስራቅ ጀርመኑ የዛክሰን ፌደራል ክፍለ ሀገር የላይፕሲሽ ከተማ ምክር ቤት አባል ኢትዮጵያዊ ጀርመናዊው ፕሮፌሰር ጌቱ አብርሃም የፓርቲው እጩዎች የከንቲባነት ስልጣን ያገኙት በትናንሽ ከተሞች በመሆኑ ያን ያህል አሳሳቢ ሊሆን እንደማይችል ተናግረዋል። በርሳቸው አስተያየት ጊዜያዊ ያሉት ይህ ውጤት በትላልቅ ከተሞች ሊሳካ ይችላል ብለው አያስቡም።
3: አሁን ይሄ ፓርቲ ያሸንፋቸው ከተሞች ትላልቅ ከተሞች አይባሉም ማለት በጣም ትናንሽ ከተሞች ናቸው። ትላልቅ ከተሞች ውስጥ በአብዛኛው ነባር ፓርቲዎች ናቸው የሚያሸንፉት ወይም ፓርቲ ውስጥ ሳይገቡ እንደ ግል ሰው ሆኖ ከተማ ማገልገል የሚፈልጉ ሰዎች በአብዛኛው ትላልቅ ከተሞች ውስጥ እንደዛ አይነት ሰዎች ናቸው የሚመረጡት። በአብዛኛው ጊዜ በትናንሽ ከተሞች ውስጥ የአፍዲ ማለት ለአማራጭ ለጀርመን የተባለው ፓርቲ እንደዛ አይነት ካንዲዴቶች ናቸው የሚቀርቡት እና ብዙ ጊዜ ማለት እነዚህ ትናንሽ ከተሞች ውስጥ ያቀራረብም ጉዳይ ሊሆን ይችላል። እስካሁን የተመረጡት 2-3 ከተማ ውስጥ ቢሆን ማለት እነዚህ አፍዲ ካንዲዴት የሚባሉት እንደ ከንቲባ ሆነው የተመረጡት። ስለዚህ ይህን ያህል አሁን ትላልቅ ከተሞች ውስጥ እስካሁን ያሰጋ ወይም እነሱ ተመጠው አሁን እንደ ከንቲባ ይሆናሉ ምናምን ብዬም አላስብም። ወደፊት አሁን ባለው ፖለቲካም በዚህ አሁን ኢኮኖሚም በዓለም ላይ ያለው የጦርነት ችግርም ጊዜያዊ ይመስለኛል። እኔ አሁን ሳይሆን አልተርናቲቭ ጀርመን የሚባለውን ፓርቲ እንደዚህ ያሳደገም ይመስለው እና መጨረሻ ላይ አሁን ምርጫ ሲሆን እንደዚህ እዚህ ደረጃ ወይም በትልቁ ይሆናል ብዬም አላስብም።
2: ይሁንና የቀኝ ክንፉ ፓርቲ አማራጭ ለጀርመን ከጀርመን ምክር ቤት 630 መቀመጫዎች 152ቱን በመያዝ በጀርመን ምክር ቤት ወይም ቡንደስታግ ጠንካራው ተቃዋሚ ነው። አርዴ የተባለው የጀርመን መገናኛ ብዙሃን ባለፈው ሳምንት የጀርመን አጠቃላይ ምርጫ ቢደረግ ሲል ባካሄደው የዳሰሳ ጥናት አኤፍዴ 27% ድምጽ፣ ህትማማቾቹ ፓርቲዎች ሲዲኡ እና ሲኤስዩ ደግሞ 24% ድምጽ ሊያገኙ እንደሚችሉ ተንብየዋል። አኤፍዴ በተለይም ምስራቅ ጀርመን ባሉ ፌደራል ግዛቶች የሚያገኘው ድጋፍ እየጨመረ ሄዷል። በመጪው መስከረም ምርጫ በሚካሄድበት በምስራቅ ጀርመኑ የዛክሰን አንሃልት ፌደራል ክፍለ ሀገር ፓርቲው ጠንክሮ እየወጣ ነው። በአሁኑ ጊዜም በዛክሰን አንሃልት ፓርቲው በህዝብ አስተያየት መመዘኛ 41% ድጋፍ ሲያገኝ ሲዲኡ ደግሞ 26% ድጋፍ ብቻ ነው የተሰጠው። የጀርመን ጥምር መንግስት መሪ ፍሬድሪሽ ሜርስ በአንድ አመቱ የስልጣን ዘመናቸው በህዝብ ዘንድ ያላቸው ተቀባይነት በጣም ዝቅተኛ መሆን ቀኝ ጽንፈኛውን ፓርቲ አማራጭ ለጀርመንን በእጅጉ ጠቅሟል። ወካይ በተባለው የዳሰሳ ጥናት ከተሳተፉት 1303 ጀርመናውያን መካከል 86% በሜርስ መንግስት ደስተኛ አይደለንም ብለዋል። ፕሮፌሰር ጌቱ አኤፍዴ በዚህ ደረጃ የሚያገኘው ድጋፍ ሊያድግ የቻለበትን ምክንያቶችና ስጋቶቹን ሊያስቀሩ ይችላሉ ያሏቸውን መንገዶችም ጠቁመዋል።
3: እውነትም ነው። አሁን በተለይ አንዳንድ የጀርመን ግዛቶች ውስጥ

0: እየጨመረ ሄዷል ቁጥሩ ወይም የፐርሰንቱ የነሲና የሚያሳየው ምናልባትም በመንግስት አስተዳደር ቃል ወይ ተገብቶ ይሄ ቃል የተገባው ነገር ሳይሳካ ወይም እንዴት ነው አንዳንዱ የፖለቲካ ፓርቲ ለጊዜው በመጫ ሰዓት የተናገሩትን ነገር በአለመድገም እንዲህ አይነት ነገሮች ምናልባት በህብረተሰቡ ላይ የማሰላቸትም ይመስላል። እንግዲህ እና እስቲ ቆይ ለውጥ ሊያመጣ ይችላል ብሎ ህብረተሰቡም ስላሰበ ሊሆን ይችላል። እንደዛ ነው እንግዲህ የሚገባኝ። እና ምናልባትም እንግዲህ መንግስት አሁን የተመረጠው መንግስት በመጫ ሰዓት ቃል የገባውን ነገር በትክክል የሚያስተካክል ከሆነ ምናልባት ህብረተሰቡም በዛ በሚደረገው ፖለቲካ ደስተኛ ይሆናል ባይ ነኝ። እና ምናልባትም ከአንድ አመት ከሁለት አመት በኋላ እንግዲህ ተስፋ መቁረጥ አያስፈልግም። ያው የተለመደው ዲሞክራቲክ የሆነው ፓርቲ ያሸንፋል ባይ ነኝ። እንግዲህ መራጭ ህዝብ ነው፣ ምርጫው ዲሞክራሲያዊ ነው። እንደኔ የትኛው ፓርቲ የትኛውን ፕሮግራም ለህብረተሰቡ ያቀርባል እና የትኛው ፕሮግራም ማለት በሚቀጥለው ተርም በምርጫ ሰዓት በምን መልኩ ይስተካከላል ወይም አይስተካከልም የሚለውን ነገር አትሊስት ከምርጫ በፊት ማሳወቅ ያለባቸው ይመስለኛል ፓርቲዎችም። እና ምናልባት በዚህ ዙሪያ የሚሰራ ከሆነ ስጋቱ ሊቀንስ ይችላል ባይ ነኝ። እኔ ግን አሁን እንደማየው ከሆነ አፍዴ የሚባለው ፓርቲ የሚያቀርበው ፕሮግራም ውስጥ በአብዛኛው ቢመረጡ እንኳን የሚሳካ አይነት ፕሮግራም አይደለም። ይህንን እንግዲህ ህብረተሰቡ ማወቅ ያለበት ይመስለኛል።
1: ምንም እንኳን የጀርመን የፖለቲካ ፓርቲዎች ከቀኝ ጽንፈኛው አኤፍዴ ጋር ለመጣመርም ሆነ ለመነጋገር ፈቃደኛ ባይሆኑም ፓርቲው የሚያገኘው ድምፅ ከጊዜ ወደ ጊዜ እየጨመረ መሄዱ አልተገታም። ለትምህርት በመጡባት በጀርመን ከ35 ዓመታት በላይ የኖሩት የምጣኔ ሀብት ምሁርና የአስተዳደር ባለሙያ ዶክተር ጸጋዬ ደግነ ይህ የጀርመን የፖለቲካ ፓርቲዎች አቋም ለፓርቲው የሚሰጠው ድጋፍ እንዲጨምር ካደረጉት ምክንያቶች አንዱ ሊሆን እንደሚችል ይገምታሉ። በዶክተር ጸጋዬ እምነት ከዚህ ሌላ ፓርቲው ዘመናዊ ቴክኖሎጂዎችን መጠቀሙ እንዲበረከትለት አድርጓል።
2: እነሱን አጋኖ በማየት እነሱን በማራቅ ከነሱ ጋር ዳያሎግ አይደረግም እና እነሱን መከልከል አለብን ብሎ በሚደረጉት ሁኔታዎች በእነሱ ላይ የሚደረገው ዘመቻ በተገላቢጦሽ እንዲያውም እነሱን እየረዳቸው መጣ። ሌላው ደግሞ በጣም ወጣቱን የያዙ ናቸው። ይሄ የዲጂታል ቅስቀሳዎች ላይ በጣም ከፍተኛ ስራ እየሰሩ ነው። በቲክቶክ በዩቲዩብ ብዙዎቹን ይዘዋል። በእድሜ የገፉትን ሁሉ ማናገር የሚችሉ ናቸው እና እኛም ራሳችን እየገረመን ያለ ነው። አሁን በርሊን ውስጥ የሚደረግ ወንጀል በከፍተኛ ሁኔታ እየጨመረ ነው እና እነዚህን የሚያደርጉት የውጭ ሀገር ዜጎች ናቸው ነው ብለው ወደ እነሱ ያላክካሉ። ያለው መንግስት ወንጀልን መቆጣጠር አልቻለም ብለው የሰውን የሚፈልገውን ይህን እናደርግልሃለን ብለው ስለሚናገሩት በጣም የከፋው ሰው አለ። እንዴት ነው ጡረተኛ ሆነው 45 ዓመት ለፍቶ ሰርተው በሚያገኙት የጡረታ ገንዘብ መኖር ያልቻሉ ናቸው ብዙዎቹ እና ሰው ስንት ዓመት ለፍቶ ሰርቶ ቤት መስራት እያቃተ የመጣበት ጊዜ ነው ያለው እና ብዙ ችግሮች አሉ።
1: የፓርቲውን እድገት ሂደት ወደኋላ መለስ ብለው የተመለከቱት ዶክተር ጸጋዬ እንደሚፈራው ፓርቲው ተሳክቶለት ስልጣን መያዝ ቢችል እንኳን የአስተዳደር ፈተናዎቹን መወጣት መቻሉ አጠራጣሪ ነው ብለዋል።
2: አካሄዱ በጣም በከፍተኛ ፍጥነት እየሄደ ነው። ከአምስቱ ጀርመን አንድ የመረጣቸው ሰዎች የሆኑበት ደረጃ ነው። ይሄ ፓርቲ ዝም ብሎ የመጣ ሳይሆን እንዲያውም አብዛኞቹ ከክርስቲያን ዲሞክራቲክ ፓርቲ ተገንጥለው ነው የወጡት መጀመሪያ ላይ። ከዛ አክራሪዎቹ ነው የውጭ ሀገር ዜጎች ላይ በተለይም ይሄ በፍልሰት ላይ ባለው ፖለቲካ የተነሳ በኢንዱስትሪው ላይ ባለው በተለይ አሁን ይሄ አረንጓዴ ልማት ብለን በምንልበት ላይ ያ አረንጓዴ ሲሆን ኢንዱስትሪውን ይጎዳል፣ ብዙ የእጅ ሰራተኞች ስራቸውን ያጣሉ። የቀላሉን ሰው ቋንቋ የሚናገሩ ናቸው፣ ብዙ ነገር እንዲሳካለት ቃል የሚገቡ ናቸው እና ይሄ በጀርመንኛ ፕሮቴስት ቬለር የሚሉ አሉ። እነሱን ለመምረጥ ብለው ሳይሆን ያለው መሪው ክርስቲያን ዲሞክራቱና ወይም ከሱ ጋር ያሉት እነሱ ስላበሰዋጫቸው ብቻ የእልህ ምርጫ የሚባል ማለት ነው። በእልህ ብቻ እነሱን ለማሳየት ሲሉ ይህንን የሚመርጡ ናቸው እንጂ እነዚህ ስልጣን ከያዙ በኋላ ነው የሚታወቁት ምን አይነት እንደሆኑ። አሁን ለምሳሌ ዛክሰን አንሃልት የሚባለው አለ፣ እዛ ሊመረጡ ይችላሉ። እና እዛ ከገቡ በኋላ ነው ዛክሰን አንሃልት የሚባለው የውጭ ሀገር ዜጋ እንደ 1%ም ያለ አይመስለኝም። እና እዛውን ተመርጠው ያንን ከያዙ በኋላ ያንን ሀገር ኢንዱስትሪ ያለማሉ። ያ ግዛት ጀርመኖቹ ከዛ እየሄዱ ወደ ዌስት ወደ ላይ የቦታ እየሄዱ ስራ የሚፈልጉበት ነው። እና የነሱን ህይወት ያቃልሏቸዋል። ኢንቨስተሮችን አምጥተው እዛ እንዲሰሩ ያደርጋሉ። እነዚህ ነገሮች ነው እንግዲህ የሚታዩት። እዛ ውስጥ ቁጭ ብለው ተቃዋሚም ይኖራቸዋል። እና እነሱንስ አሸንፈው ህጎችን መቀየር ይችላሉ፣ የክልሉን ህግ ማለት ነው። እና ያ ሁሉ ወሳኝነት አለው። እና ስልጣን ይዘው አልታዩም እስካሁን ድረስ።
1: አማራጭ ለጀርመን አይኤፍዴ የሚያገኘው የህዝብ ድጋፍ የጨመረበትን ምክንያትና ያስከተለውን ስጋት ያስቃኘን የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አብቅቷል።
3: የማጠቃለያ ዜና። የትግራይ የሰላምና ለውጥ ምክር ቤት በሚል የተቋቋመውን ጉባኤ ህወሓት አጣጣለም፣ እንቅስቃሴውንም ሊተገበር የማይችል ብሎታል። በደቡብ ምዕራብ ኢትዮጵያ ክልል አቃቢያን ህግጋት ከፊል ስራ ማቆም አድማ ማድረጋቸውን አሳወቁ። የስራ ማቆም አድማ ያደረጉት መንግስት የፍትህ ስርዓቱን ለማጎልበት የፈቀደው አቃቢያን ህግ የደሞዝና የጥቅማ ጥቅም ማሻሻያ ተግባራዊ አልሆነም በሚል ነው። የኮንጎ ዲሞክራሲያዊ ሪፐብሊክ በኢቦላ ተዋሲ የተያዘ አሜሪካዊ ለህክምና ወደ ጀርመን መወሰዱ ተዘገበ። የኢቦላ ታማሚው በርሊን ከተማ ውስጥ በሚገኘው የቻሪቲ ዩኒቨርሲቲ ሐኪም ቤት በልዩ ሁኔታ ተነጥሎ ክትትል በሚሰጥበት የህክምና ክፍል ውስጥ መግባቱም ይፋ ሆኗል። የማጠቃለያው ዜና በዚሁ አበቃ። እንግዲህ አድማጮቻችን፣ ስርጭታችንም ወደ መገባደዱ ተቃርቧል። ለአብሮነታችሁ ምስጋናችን ትልቅ ነው። ታምራት ዲንሳ ነበርኩኝ። ጤና ይስጥልኝ።